በሌላው ትከሻ ለመኖር አልሻ ለእስራኤል ቀንስራ ልቆፍር ልሸከም ገበሬም ልሁን ወታደር አገልግል አስፈላጊው መንገድ ኑሮዬ እንዳይሻሽ መቼኔ ትርፍ ፈለግኩ ተርፎኝ የማኖረ ለላሜ ዋጋ ነው የምከራከረ የልፋቴን ዋጋ በትክክ ላገኝ የሰው አልፈለግ የኔም አይለፍብኝ አንድም ሳንቲም ትሁን እቆጣጠራ